0: 야 년이비 두고 총총소 다다시 저거 산지 능진 반된디나 나총시비가 측그 찬총이와 티바가 실린 그땀 마치긴 좋은 통요니 디진데 나스템 시중 리티블라스 과스타죠 가노가 두고 총총 참마그 디스르 담증히 당디 티바가 실라뇽자 포자르김그 당디 티바가 실끄능아 시중즈그라 디한치니가 나스템즈 가르총즈 쳇다고지시요 아리 때나 조금 청청 참마그 나 강아년한도 그 다 강틀 강아년 나라 이과이 년주 이과이 정주 다시 개치너 능기스 나시야 나름 시중 리중 강아년 나라 그게 담지 근고지 왔음도 이고스 희 능기스 그게 담진다 참마그 잘로나 나싱이버도 희고노가 다 그게 니리라 합샤스 조키오카 너 참마잉 이과스가 삼직동거너 아리 때나 시중 강아인지 등나 중철기 쯔그라 중득기 쯔그 세코논데이 안데니나 포자르김게 찹슬이노가 시중스 티한치닌기나 친거른 소목세노가 가나스듬즈가 아마 구르치바 세고노 더체트고지시오 드나치 응마란드가 땅아 친거른 소목세노가 아마 구르치바 세고노 가나스듬디치닌주엘
1: 자석 세비 나청 치적초 대릉 치적 담질셔 고노고 카싱 아 마르근 얼거르치 바식 적보 청청 치 시게 지 용고 아 가나 가나즈가 닌정 닌메 하랑 거 유니 만드가 아니 님라 쳐거다 이르도미 다니 치 바즈 기요츠 아 라라라 그게 총마즈 고노용 리카 리조 머가니 Нам немцы немага касмы арнга чахсынга шигра шомунти аргумуй хтымга ганяла чыгы няйин диги оргас тишченгэ чивага амага арнга чимна ликазы йола йоцкута арнгни чирчэг дони дали ликэн твигос жигтэн кахуйра Ньё зэнгу джигчэ лугэ тэвра, гэй зэнгу гаярсэм чарка тэв зэнугэ хуэй жэнтэ. Ама арганму лурэ лі джэргэджа сунг джэсэл, тана канэнгэ суюн арэрэ жэн торгозэх. Ді табгэ ама лолэн дэ, сэ гэнжэмра сугэ мачэла, дэ ржэнтэ канэнгэ чаразэгэ логлгузэгэ мэржэрмо лэрка лэзэх. Тани нинцхизга чумаг аранг чу арургапо чу ама кангта нинжэг ниме канан нижга амржир мор кугза тгдгье каму тгдг хедоча дицл мангазн горна аниг мэрге хсожур кагир эзи шац тани ян кырг чуг семзгара тецм сажир мо мума тмозгра инжо тчхме ку тмозг сема жани нима тани вали шэлгэн Аранга амага чызг икэ лили джижиуда тэгэй дэц. Абжигни ngoma айга мүг канан нэчиг абдал адалин цамзгэн жугжи мэсуэхтэй на. Ngoma арэсами чунгмагэвша нүргача айгэлчи. Газава нэгэ ама арга мүд аргүг шэ авдагэу джи ицг. Нэнцэгзэга чүг аранга лухшиг арганбай нүг амады Сэвүзгэн аржигэ кэрэ тхэрэн зэг арчэгу нүгэ ламэрны. Амагэ канан амэргу нүгэ чарадыг лорджэгэ салунгэ. Амагэ?
2: Ару, шэлэ дүгэ. Нэ канангэ амэргу нүгэ. Дэ салунгдара.
1: Зэй шэц. Дэнэ вэдэ сэмзэгэ. Мума чангэ, амарган мүгэ нэм нэмэ цэ канан амэрэ царжэ мэнүдэ. Чэзэгэ нэна. Тандолги сани овланги янгэ хжигтину чаразга лугулгузга шаму шамузги нурсунс

0: ginger goje tok de sinu go jini ata tang tang ngi go chog te ta ar ni je ka ga ta mer lu ngam tsam je je ta mo zik tang ka shi a shi ne me tsak a cha tsu khan jur go pa ji na chuk a ta sam mam ngi tsu a lag je na chuk ya na je ka chi shog ti to khu ka ya jin tu tang ya na a gong pa san ju yang a kan de chen bu zik tang ka ta me tsak ta chi na ta tang ga tsu chen ga tang ni a je ka ga chang go ja tsam tok de tan ba shi ju yang ka ga ma ji za shi ge a tan bu zik khu ka ta ta lu ina lu ngam tsam ju nga wa 아 고스 비도시 근데 이제 그 창고 자침들아 아치 돈비 리 찍고 아다 능동샤니 돈쯤슨 소지오 그
1: 자침 희샤 레템 군 데다나 데른 거 참반 이와 자침 희샤 그 참반 디나가 토동 다치 공납샤 건노 그 제큰 거리 송르춥 거급 자침 사람한테 다 달로스티 니통 니틀로가 다 잡아가 집종하니 우리 니스 럭터신 거 좀 지르세고 그 데다나 다 참중 사람한테 나초 종희 침주 자식금 상친다 보고 노고 총은 상친남 초나 단디 김친자 양나 흐친 강덕 건나 디코니 카다지나
2: 아리 다 참중도 달로가 다 제빠가 치중아니 럭터신 거 좀 건들라양 다 감흑스 돈이 같이 속 다 루디가 다 제빠가 치중아니 동지나 그가 제용 그 아신금이 뭔데 드니 다 참중도 서트 단케 도티시네 마책 럭터 도티 피타나 다 나초 중음치 저 환경 나죠. 양나 신큰 코릭 페진드 돈데 다시 전부 지르죠. 다시 뜻이나 신이 총음 저 신큰 마디인지 돈데 송초 셰프 말가 언심지 자튼 그 간송즈 그 고토시요. 다 총원은 저는 셰지나 아다 그렇게 상승 종이던 단이 노라로 단이 총원 불라서 아자 캡질은 그 신큰 마디인지 송초 셰빈 간트 저 뮤지컬로 디나 다튼 그 참중대가 무기든 런튼 소이나요 딱그 진큰 거리라 말라 그런 집 집심든 되니 송추시진도 혼들 데이나 총음 사크지 아래치 늑슨든 사싱 추든 지 다튼든 피튼 치흐름소 아시 스티도 송추든 집중시비 다 뉴욕이야 네츠든 되니 아다 뉴욕을 글란드든 하진극가 등 담자가 참중가 다시가 사동문한테 진큰 거리 항음나지 그랬던 송추시 예반도 혼들 ada tia mangshi ge zatum zhe shi huk jin kun ma hom la song chu shi bi zatum de hun de xer de dan ka xi wan de ge ada zung un ji qi qi yu ren tong de hun de na jin kun na yo ba dang qi qi yu gan chen de na yang jin kun na yo ba qi qi yu pai ji jia ge hun de hun ya jin kun na yo bi qi qi wa xin ji da ni ka bi na shi ya na gu ni dan ka xi ban de la qi tu bi jia tim ji yap chu de hun de ka sa de dan ka xi yu ge a da de li jin da rong ji yu nu je ka qi leng de hun de а тэмчи чонгорын кгаронд чэмбэсиок а да татэн гэ тэмжонд да жакап жилэн зэгтэмтэн тэний хичинги наман гаргынжинла хусумчууш япандд гонд мал гаргынжин чартан кэд гот ифидэтэн да сэнсэн жонйтэн дулару тэний цу гомбус го жакап жилэн гонд а пица туй гуни падисэн дур жатэмчи а жатэмд гот гэж ша музык зюк гонд дэнтэн шо тампомш да шуга не па муин донжна а да тэмжонд цуми шечна 그게 송추지 자침지 있는 매체크 배지지 자침지 그거리 아다 점종데 아 중음지 진금 걸럭 찬데도 근데 험주지 럭차를 지르 아다 그 아름 세우지도 그디 화나 점종 능데 아 정도 배지지 리에도 그디가 쳇데 단클도 그디 시데든 아다 뜻은 그 니콘든 진금 이르코스 다니 아 정도 그 신 시글이 등데 차지된 비 톰니 늦음 셰프 자침지르니 그 단클 세우지요 디메체크 점종기 진큼 거기지 가습등 드니 진큼 돈지자 아른통 몸지시비 람소나 죽으면 아직 소득거든 안을이 티츠등 티튼드 등대든 중음 사크나 죽고야나 중음 사크지 아 제크르 바가 진큼 가습나 죽거든 돈음 셰프 자튼지 그거잖아 아시 조사도 거든 단카사 우시오 드니 다슈 흐슨바이나 흐십장 차와그 자튼진 간츠도 거든 단카시대든 아주 중음 사크지 진큼 진시중그 반지도 그리 돈덕서 통을 아다 답디 강서 좀 그때도 그디야 아다 당아 요즘 요누 그 진큰 거리 등자와 담서 하증 집이 다 자튼 제 담바 뜨무즈 다튼 그 틈중 문화 쇼즈 시대든 응원한 섬지나 아 리콘 소수인한 자가 하나 잔즈 소수인한 자가 다 아랑 산이 아다 자튼 덕터 시합받은 타나 아다 자튼 제 땡크든 아니 아득수 그 땡크 월라 땡크도 그 신트만 봐 아담스 그 잔틈 럭터시비 체지도디 신성만 발아스비 아 네톤도디 아 그게 특가지원의 메세크 중음 사크니 다 지마니 그 진컴 코이라 송슈던 더니 돌럭 동캔라 얼동덕 동을 아 당아리 그 아따디 챔부즈 좀 그렇지
3: Мерда Гонгу Жини, Цешулах Чипчи Шаги.
1: Рэрэрэ Чамхун Гаринчэ, Дэдэнна Ди Ханчинни Та Ацу Чунхуа Мамух Чэнтэн Якоб Гэв Чигмэн Рэрэм Цуна Мэргэн Тандил Сунчуб Шэджу Гэ Тандани Чамгул Гэ Ингэн Гангтагз Гэвэнна. Чи Ди Хурни Кабдазгэна.
2: Ата мэрэг тэмдэл хэппэл тунгаа таяна сунгчу шэппэр чатам чингэ тэнэ ата кэшу на кангани шэна чук. Тампу ин тунжэна а Джакоб чигчир тэн мэрэг тэмдэл сунгчу шэппэ хэкурш. Тэнэ рэнэ Джакоб чэ цатэм гэ тунцэм гэ чэн аньи вэй нэнт ата Чунхуа Мамун чэн тэм Джакоб чэ чэмэн цэмэр а Джакоб чигчир тэн а Джайон мэрэг кэ сусу гэ тэмдэл сунгчу шэппэ ингэн ё чэ кэ тан кэ сау зэк Дэжимд талу сад тэнгэш юнүүг мэрэг тэмдэй яртым хэппэл чатым чи дунцэм чивай начуг. Яна ажиаса чичэр кэнг мэрэг сак рэнгшун чатым лэхтар шэппи тэнгэш дунцэн чивай начуг. Дан дымүүг чатым мау нантэйн, ата кунэ шэнүүг чатым чи нэнгтум тэн дэва хачэнг дамсэв чинүүг ата нэнгтум тэхэн тэнгэс аузэш юг. Дэн дэж арэмпа тэнгүүг нэнгтум шэ. Ашуг нэпаг нэнгтум ина, та мэрэг кэнтэн кэнла А мамбатан нянам си мачух пихгурч жатам гэ нантун ши. Дэд хунд яа, ата дэ сатам чи домцам ба жива гэ нанты, Чунхуа Мамун чинтам жэка чи мэрэг цама дания им. Ата нэ жина жэкав чи дэнгнюм мэрэг гэ чамтам чи ганча тан кэгэн ла гансун дугды шиэк. Шэнэм цэк мэрэг нжаним тан тэмжэл ругли, дэнэ чантам чи дява дугды сунчул тан пэджи сэн кэ тунг. Дэм цэк шин та мэрэг гэн тан гэнла а мамбатан нянам. Хүшин мачух баадан. Дэй мэсэг мэрэг тэндэла хүтуулаг тунгаадан. Дэнэ мэрэг калцэл тунгээ шахчуу дагла гэг тангүүл хүдэшэг. Дэй жэмд даатансад дэнэ пау үнүүгэд а мэрэг тэндэл яртмэх гэбэй жатамчи дунцэм ангаадан, дунцэм чихба. Мэрэг сака рэнгшчун жатамчи дунцэн гэвала асхчин нандэйн ада гунг заатамдан чан жавэй нантун хүдэйг А так он да не надо шуган яг на том же. И шух самбага на том же, там где мэрг тэнды яртым кэпэй чатым же, том цим самбатан, том цим чичик ба, том цим чэнни васхучи на том, а та же на мэрг хасусу ла, та джакэп чин дэхи торнлэг сатун адан. Тани Чунхуа мэрг тэмэнг дэхи дхуди хэтэн бунзэг бихгурчи на том, кэгэ тэнкэ сауз гэши юг.
1: Рэрэ рэ гварэн че чэмхун, яньян кэна баадэ на, Таанг дэцу гэгонгэ тандэй чамчуон тамчуолым лэцэнг тунцэмдэн нэн жугу лэцэн дэх сумжэг бах тамжэн чавра сумжэн гэнкэр бал харжэр брахи ра, брахи тунжэв ян, таркэлуа тамжэн цуора, бжэчэв таркэлуа уанжэг цэрэнг ра, сонам рэнчэнэ нэн, лэцэн дэм цунгэн шанчэн тэнг и сэчэм ойн ханкэнг рогжэв шэнэ, тангар жимэ лэцэн нэн, нга цу янгчэрм жэлан нэр кэпсэв дэ
4: Зачымчи
5: шэмэнгэ жэрси кэгэн дэн ингэн дэнкэл шиюн.
4: Зачымны Якоб кэ жэрси чачым ямла, гэхчун лингу кэ хчи дэгсу ян.
5: Зачым алар гэрва дэн, зачым лобжун шэпа, зачым сэсун шэпа, зачым сунчуб шэпа, зачым вэшу шэпа чэнэ, ацу тэмэнгэн гэнчэ ян.
4: Таны бэйжэнчэ дэсул жэргэ ян.
6: Хонн уошкэл гонтэн.
4: Цомн уошкэл гонтэн.
6: Сарэнгэр нямжу.
7: Нянкнамба чэцу демуйна дэрэнэ шэрсигэ даджгэ цэбдэн дэн ярсигэ даджвэ ци нэрни уосигэ даджвэ ци нэрни инла заньмари шуни тэнди хсанжир нямжуглэ цинжэ нангдун гэ нади жишэл
8: сарджи нэмчу ки дэрвж жэчгэлэ мэтэтэнжэ
7: хандэнгэ арси сэнзэн пучин ланжэ тэнэн
8: хандэнэ гэм нэргэ би шэм бидэ буйэ дэчи хуанжур лангтэгэ цэнзум джинцуглэ шигба масэл хисэг пэл
7: Шанчэн юнгэ чапкунг сусэ жэрм дэнг занзэг жэ чапсэл шэнэ дэнг занзэг шэнэ шэпча жэн дэнг нэ пэн жэн гэ лу хсэм гэ жэл нэ сэн гур цэм. Шунэ нэнг дэнла шэпта нэ ру нэ.
8: Далу нэ Чунгу Гунчан дэнг гуэнэ нэ лу дя дэнг нэ курвэ лу ян. Шэчэб шу жэ Си Чинпин гэ дэн дэн. Чунгу Гунчан дэнг гуэнэ ба нэ зун Чунгу Мэмэнг ла дэрчэл шэн ба дэнг Чунхуа мэрэг жартэр юнг вэр сун лэн шэ ба дэ рэнг тухмэ сам дэн дэнг гэн чэ рэ дэн кэл ши. Лу я дэн ан айрэн, Чунгу Гунчан дэн гэ тугда варсэм дэ тугми самдэн дэн ганчэ лэглэн дэ дарни, жайюнг мэмэн ла тэнжэл нэчэл шэ дэ мэрэг пэджи дэ лорджи дэн, жэ чэгн зэдэг дэн бэ рэму губа дэн, 中华民族老百姓的节日的日头，我的汹涌美币，我懂得明白，懂了没有？三十年年中的这些中年人，从城市的三十年，脱米三顿的落了，但不容易的。节日的日头，等白皮九七八等你，节日的三十年年初的吃的，三十年年初的还没个吃个落单呢，但是的十点最低单币的就便宜了等。等跟我吃了我三年所生个个住了干死了等。阿们是个累得日节，他们买米，整只冷不热，热用新鲜。在这一年的托马的中国工程等米，平等能够送上的上海等、浙江、嘉兴等着。每个的三万等，十几级别，三级摄入了电子的空格，决定人们的上海中去了黄浦区界，中共从城等比集镇空格，人们看的人们学习五八等，三级人力三千等，一个村里人生安定。三级追那么多币，其实等买币，罗大的娘的拉这些。中共从青东部作为等嘉兴南湖企业执政马步呢，中国共产党米平等过送财人。中国慢慢来联系了镇巴等中华民族家的用户这些币，托米三等等，干吃啊念的你托米的这把的。中国共产党五年里，罗家苦了，我的党支的设备做成等，这就不说这习近平给担当。路进混了，中国共产党个混顺巴得给中国共产党三人走些的，电流进穷等配什么单送，托米三等等干吃吃的连吧，人说个立冬铺吧，换个的钱币，他做了些铺吧，等了路干的吧等，慢慢接连的那东西都没动位，等这个人都不拉不起呢，中国共产党个三边中空人。当这个人都把拉布切的打不得等你，中国人家当然不见了，跟着了动物三比个和这个不走给。当个促成就不必成了，龙腾习近平的所恨硬币等中央给慢慢的台湾人民币配置家三路金穷时代等等的家口家下日个了，罗杰人人家政治头发等罗杰人人家破你的胸声。人家的这错让那个登入进去，也可不全用你这个正设备，他不那么三十万的小本跟得等。等个创业了上海人，台湾啊，那龙腾习近平的所恒硬币等中央给上海中起了了单开了设备，几年内人。但是对上海人也去环境的等个儿子、牛村、草图和电证姐姐，对你日时产业这边有把等，也了去参资了三十多了对你家，而中日日时产业这边有。咱们是不是黑金铁子的坚持了没把这监督的先把等三十多间中空里把得没得切的身。张静的参这个中等及这个这参自了三十多的大人杨浦参自了三十多的查克的等徐慧也婚姻外的动作上海咱们是为参自了地促的那个黑出家嗯这么等着的留你人家的经济比那么这切记等这个记得这种切记中国做政界这次的头黑从比嗯，等不忙不，坚持了没把这上海人兄等中人员。环球的配件很多年为顶从事，上海以慢慢中期的慢慢接承把等，慢慢中期的慢慢接切的承把设备，那些改成那个东西呢？企业认为通空慢慢拦住把等，比那个就扩出了几慢慢拦下东西。一个人话三十几人的跨着地三坑这个正线比完，该你个这个业呢？那么这中期人这个正线把等。黄埔政务等苏州区务的政务局等区务机构也过了些变化。上海中期的机南开了金盾些呢，满足着摘了干柴哥哥那顿，你和有给他学习。浙江嘉兴机脱米三等的单不容易很，跨着中央这批机等是不冻结的。浙江给上海等摘脱了些皮，三期赞助单位的些呢，这期是了什么热气间调皮子土皮皮机加了木三十八等，娘机等是不用我的些。你懂你人家老人家心生的也多忙的过了这个筹备用不过了我吃着懂了个别说了个了提拔等路你人家了都没了这种生情的嗯等不了提拔家心的日群研究做了的鸡吞吞过了吃个吃的鸡吃个吃个我来给你也用的温吞的做真理这个多不得那基础的中期的简单这个你还能提拔人最是那家口人比七十不七十日间节目重重个开了你家些什么所重视的节目节三年人比中期的节日得了等不但不你等这个年都不拉成大不等第二三日比中会三日节目恰空所说的重聚了大为配置上

0: shokkaan chi thala nopazi shokkumo.
1: Ri ngumar.
0: Ta tira kani zu yang tmuri tanda tado kamo.
1: Ri.
0: Taka ta, ta semkang nyom dhig dhamuzi gino ga maha zaga tangani ta yang chi, ta nyiman tachu, di jiglengu no nyiman tachura ga ta kachi chi, ta jikho tawa gergung shay nyong no gu ta, hishatar kachi ka jongazi ikandu nara mo.
1: Ri.
0: Ta jongazi ikandu gana, ta chikib jangana dhika ta tmuzi tanda, nga ranga sema tango no, ta zhobta ga nangani ta, gergung ga ta pachir ta, kwa jongazi na ngi jong di na jong tawa ta, hatab te ergi maa wakamu, tar ka ta krama krama yi ta, tiki shali jongana ra ta, wakam de tal thoma chuga ta, chiki kukuz na ta, shiki, mahita ta sutu dhukta tsaane yi da tanga ta, ta ga kwa jongazi na hivsha te ergi yi kari jokwa, ergi yi kari jokwa no, kutsopal kari jokwa no, di ma tsuka hivsha ga nang kina panchila, jintika rang jin dea wano jangu, ta tiki, tiki da tanga, shokdumi da tanga ta, chi nangag tigyanta jikinan shonu ra girdunga waka manda kagura laba taray tanda ta jikinan na yoo sirgunu tara ta churanga tinara si gachini yamba ta jango tomu hibsha kuwarzu ta yanchiga ta girdunga pachiraya shogdumda si yoo naramu ta ti kakur te tigi chigi sema chigi ta tanga jagasuguni ta tigi sharakuri shashtugu isha tigi soljongzi ki maastugu ta kargi jikhu manga alogui ani khisa manga log dikna kso sem khanta chhi ko inar mo
1: ji ya
0: tigen sanga ta chi na di nyang di si uno girgung phse nyong no tar ka ta sara kuri phupui chita ju ta ya chi phol jung gung thap kala kani tumo ri tanan dik tumo sang gung zamba
1: re re je gan la tani ta na kan ani na jingde lengo do gar kap sa chur jigra gan ang ding ipar tan chir goni jalg kurs gi yok ta gang gang kha chang go ga tani ya ji jigra gan ang der ngir gonum khon tani jeb gombaz sir ji mi ka tam chi kurang gi ya ji lang tur rang ab jing gi ji chir go na gang gang zo ko ya na ji chir mar go na ka te ya ji chiri sung da le zo ta ng ma ng ma ga nyam nyong tang ti song da ji mar go go mom ko gun dor chi ta ab zang gal gun mar go chi ng gal go na ta mora yo kha ti ta na ya ti ji jigra ga kar gam ko chi tab ji ga kur tani gan la ga san da bz gi na
0: o ya ta jigra gan ang chin di gi хинэрэ та тунгуму жиграгна чэргуну гөрдө чигтага ранга тултан хайгэрмө аа тултан хайгэ тангата тага жигши хайгс гүнэ тат жилинчгүү гүчүлэгэн хавша тама тижгүн акана нэг парчан бийвэн тад гүтэ зүтүрмэ шанчин гэдэн ди жигши к ди тусу гүтаваг гүнэ митэнэ кэчидэ павчил павны ялангаж гүмэрмө
1: хэрэ
0: дэнига гү кэпчигэ жагыта ангарнга ревандму инэрэ нига кэпчигэ жагны мэтэк гү чэнэн нига аргыну гүтүмү гү анди хугуна чокутму дасайо ка
1: жири
0: а тамугна ада жутуд кутта сиги нангдри танда да данига та вакын меттамаро ата нипрт жирагна чиргуну а тумуга такрги чиргуна нирмо
1: жири а
0: тиханчни та хунжугина таг тхтхана хумичанга таг нукуга нами
1: жири
0: тому чиргуга та тагун бажинара тангаранг нямнёрамо тиона чи гутгын чана чангу гэдэ тамана лалага мана вина та вак ти рок мага жартана ге чөтөкмө ти гилен шаңмата кырге шиге ян түзүчү жери яра жер мага жартана аны кондук кому
1: ри
0: тамуг лакан экен она бут гүн чана чангу то акы жери майон тамуг лакан эго ян ям жүгү тиянчыни шаник кын она ни пи жан гока
1: ри
0: оя тад кут ни пер тата бүги гонари ти таңа та чи ян жиксүр дора ян чи акы чи бама чи кинера ян жиксүр кын ан жиксүр кын жангу куняни маньяни тан жиксүр кын ан ира ян чи Kunyan jangu gung jiksu tamu zhig ta shung na jiksu kunyan ma zhata yang zhig ta mi la guba mi song na yang zhig jiksu zhura zhig zhig zhig zhig zhig mo
1: zhig
0: di yang zhig ta yang zhig zhig zhig zhig zhig
1: zhig
0: zhig zhig zhig zhig zhig zhig zhig zhig zhig zhig zhig zhig zhig zhig zhig zhig zhig zhig zhig zhig zhig zhig zhig zhig zhig zhig zhig zhig zhig zhig zhig zhig zhig zhig zhig zhig zhig zhig zhig zhig zhig zhig zhig zhig zhig
1: zhig
0: zhig zhig zhig zhig zhig zhig zhig zhig zhig zhig तो खबर तो पे खबर चेन यान मारी यान चक जोग ता सही चोग च दुखचा बनालुं आ तने गबजिन ता लगब द दिखची दान दो मंग मो
1: जे जे
0: चान कुन दे ना जिना वक तने ता अ चेन ना छुना मारी
1: जे जे
0: त्यान छनी अन दे युक तेब आ तगा च शोर दी सिरग ना माना छु दान दो मुरा मंग तने चिर छुना मारी ता जे तुम जुरी मो जबा
1: जे जे Жиганатны та конечу наканан жиглингону гыркап кыргыр жиграфсенанг дейин жигтан тани нямжык дорнун шиг осатык сандып зыгын татыны ганык жигинтерде нечу та хуйнсын рангыз инг яна тир хойма хойма ранаран гыч го тим тонтис жерва зэржи катаны жи натын камунды музум жон лагыз дали капдасына 다고나 다른고마 주로 리리금 토르지금도 찬누고 지금이 자르강라도 뭐나 그게 망아요 그때나 나든도 멈종서 주스 까무리다 그 좀 멈종 주디 응극거 응극거 쳇다 다 하는데기 칼랑랑 지금 못 봐이셔 고노도 모리다 다나 지금 고인지라도 뭐가 섬 토리다고 칸란라 양나른 거 함라도 고는 치기거다고 칸란라 양나르 지그라라 데 한즈 그 송은 마프티아니 지글링고니 니마타 송을 지그란 치기송 칸란라 너무가 능스리 요카티다나 양따땅따 랑징그 다간다 꾸산답지기나
0: 오야 그나당이 인더니 당하는 거 달은 이르그노 더니 달 도마 추거 냠즈군 도무가 지 파티르 추거자 좀 도무샤모
1: 예
0: 동원당이나 니토니 카타르니 이글로 아주가 수카즈니 토토즈크 지그라그나 카프치리
1: 예리야
0: 다 와트토즈가 되게 송즈 되게 지그라그나 송타게 지크톡 길근타즈 나종당 종도마 자닌데 타크르타 저디 리코파인 주코모
1: 예리
0: 단디 다타원당 진나란데 장도도 다 얌친 치가 덕군 동무 얌친 치 보즈 마르타 칸터팅 포마 코랑 일 선다지나 랑 카트 차 동즈가
1: 예지야
0: 그나타 호뚝 추가 차스군으로 다 카퍼타 원동무 나 치르스나 타크르타 다 그게 정글은 어떻게 희우기야
1: 예지
0: 기마 스컨데 록 농기 살록 치거든
1: 록 득거가
0: 어 야 록 득거든 다 근데 땅고 그러모
1: 응응
0: 다타원다지나 니 토니 크타니 로가 스니 쇼노고 돈 동무들이 디안스니 니 토니 크타가 로 아주 후피 아 가즈니 아주 다우 침성 망치완데 고운디 저브리 점무 알아서 난다나 따고 신중 좀 도모까
1: 예지야
0: 응 도둑도 그때 좀 그런 건 저브리 이제 다 그런 거 고가 사다 그 저브리 그 사전 때 때는 그때가 고무 그렇게 윤다 또 나링아스티 다 도탄 조지스 그린디 사다 치고선 좀 무슨 고기
1: 예지
0: 때는 이제 사다 치고선 지나 때가 양 도둑디 양 땅고리
1: 던가 예지
0: 그때 나 다른 게 지금 총가 고난다 그 다른 게 늑소 그때 그 지금 디 다른 게 지금 총다 왔나 지나 때가 고라 속아야 지 리그먼트 그때가 양 지금 gonjang chu la kan nyen ka chi gu gi
1: ye ji ji
0: ti jin tsang ga la na wo gu da chim tsang ga dim ni na da ga ta chang ter ka ka ta tsang ga ti de gi chu ta yang chu ga chang ga ra ta ku mo
1: ye ji ya
0: yan chu ni ta kar tan ter na gu gu chu to ma chu a ta ka yo ga chu no ta ji len ka ta ga ko tan di ta tu na ta e ya ge ke gi ji k nang tun tu ku ta chi gu nu ta ka ne di ta wa k nang tun ngo mo ta ta 단촌 토아 총거적 요지다 골문도문도 모시나다 지도 뉴 토아즘 도모려 요코모
1: 응응지
0: 아 따따따웬다지나 시얌층거다 냠즈군돈도 그리다 이야텐다탄 도모 그게 아주 달음나 도모 원고 그거 요코모 요지야 따따웬다지나 요 포마초 냠즈군 카탄테랑 요르트 냠즈군 스치그리 이안츠니 에지글랑노도 던디 에지글랑노 거다니 오다 지크라 아주가 차탄다지나 단데 그게 다트카가치 녀허가 특가즈니다 아주 지기터는 바스 따트너모
1: 네지
0: 그나타 타양 달음니 그게 직득군으로 다 지크라 안나타 투아서지나다 두다 타양 그게 도모가 담친 조르지나다 다티 담친 티카시 그나타 그게 양 야르 망아즈가 델리 랑가 참신 망아즈가 알그타나타 다주타 디기티 고셔튼단다 다 두르테나 저장고토 그게 골무뎅지난다 당고 역축고 도모모
1: 네지야
0: 안도모 다속 차즈니 다탄다 타오 단도 괜찮 잠리 단다 탄다 타오 그게 지식도 나와서 그때 단 너무 그런데 다시 이게 아주 냠족이 좋다 그 밥을 잠바다 참았거든 그 냠지 오는 말이 어떻게 다 땅 냠족이 좋다 다시 같이 힘든 독이 한 건데 봐
1: 제야 제제가 나 고마리 과진 시간도 되는 거 닝궁거 디춘도 웨스텔리다 리제 친년 큰안 받고 버려 주다론 토르지가 시고는 거 소프트가 안봐 다 가서 냥니 고니는 거 냠용등 저기 다 냠족 돈능 이고사 안더트 카브다이발로 과진 치신의 이간더가 가지고 대통 샤와람조 삼든 선지드비 브라히르 먼든시
0: 오야 과진치
1: 야간더 가서 데모
0: 어 데모
1: 야